This is CJSW 90.9 FM Calgary, Alberta. You are listening to the voice of Ethiopia. እንደምን ከረማችሁ አድማጮቼ ግንቦት 22 2018 የማለዳውን የቅዳሜ ፕሮግራም ጀምረናል እስከ 9 ኤም እንዘልቃለን አብራችሁን ሁኑ ይህንን ጎጃሞች ዘነጡ የሚለውን ሙዚቃ የቢቢሲ የዓለም ዜና ይከተለዋል

0: ያላቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በደቡብ አፍሪካ ስለሚገኙ ኢትዮጵያውያን ጉዳይ ምን ቢደረግ ይበጃል?
1: ብዙ ነገር አልተደረገም ለኔልሰን ማንዴላ። ኢትዮጵያ ውስጥ ከስልጣናል ጀምሮ ፓስፖርት ከመስጠት ጀምሮ መሳሪያ ከማስታጠቅ ጀምሮ እነዚህ ነገሮች ለምን ባላቸው ዲፕሎማሲ አድሬስ ለምን ያደርጉ ለምን አይቃወሙ?
0: የኢትዮጵያ መንግስት ከምርጫው በፊት በመገናኛ ብዙሃን ላይ ከፍቷል ያለው ያፈና ዘመቻ እንዲቆም አምነስቲ መጠየቁን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: የኢትዮጵያ መንግስት ከምርጫው አስቀድሞ መገናኛ ብዙሃን ላይ የከፈተው የአፈና ዘመቻ እንዲቆም አምነስቲ ኢንተርናሽናል ጠየቀ። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለው አፈና እንዲቀለበስ ጥሪ አቅርቧል። የኢትዮጵያ የልማት አጋሮችና ዓለም አቀፍ የሰብአዊ መብት አካላትም ስለዚህ ስልታዊ እርምጃ ድምጻቸውን እንዲያሰሙ ጠይቋል። የሰብአዊ መብቶች ተሟጋች ተቋሙ ዛሬ አርብ ግንቦት 21 2018 ዓ.ም ባወጣው መግለጫ የኢትዮጵያ ባለስልጣናት በመጪው ሰኞ ከሚካሄደው 7ኛው አጠቃላይ ምርጫ አስቀድመው ትችቶችን ለማፈን ሲሉ የፕሬስ ነጻነት ላይ የሚወስዱትን እርምጃ አጠናክረዋል ሲል ከሷል። የመገናኛ ብዙሃን የምዝገባ ፈቃድ እንዲሁም የጋዜጠኞች ዘገባ ፈቃድ እንደተሰረዘም አክሏል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳጅ ስወራና በጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻ ተከፍቷል በማለትም ወንጅሏል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ዘገባቸው ሚዲያ ላይ እየተካሄደ ባለው ጠበኛ እርምጃ ምክንያት ክፉኛ መጎዳቱን እንደተናገሩ መግለጫው ጠቅሷል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው የግልጽነት አለመኖርም የምርጫ ዘገባዎች ላይ ተጽዕኖ እንዳሳደረ ተቋሙ ገልጿል። ምርጫ ቦርድ የዘገባ ፈቃድ በሚሰጥበት ወቅት ጋዜጠኞች እንዲገቡ የሚያደርገውን ቃለ መሐላ ስለ ምርጫው በህዝብ ውይይት የሚደረግባቸው ጉዳዮችን ለመቆጣጠር የሚውል ግልጽ መሳሪያ ነው ብሏል። የአምነስቲ የምስራቅና ደቡብ አፍሪካ ሪጅናል ዳይሬክተር ትጌሬ ቻጉታ ቃለ መሐላው ቦርዱ የማይመቹ መረጃዎችን ሳንሱር ለማድረግ ወይም የትኛው እውነት የትኛው ደግሞ ሐሰት እንደሆነ ለመወሰን ስልጣን ይሰጠዋል ሲሉ ተችተዋል። የኢትዮጵያ ባለስልጣናት እየጨመሩ የመጡትን እነዚህን የአምባገነንነት ዝንባሌዎች መቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ማብቃት አለባቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ መገናኛ ብዙሃንንና ትርክትን በተመለከተ በሚያዝያ መጨረሻ በተካሄደ አንድ ውይይት ላይ ባደረጉት ንግግር ሚዲያዎችን አርዕስተ ዜና በመሸጥ ወቅሰው ነበር። ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው ሲሉ ተናግረዋል። ከ8 ዓመት በፊት ወደ ስልጣን ሲመጡ የመገናኛ ብዙሃንን ነጻነት ለማስጠበቅ የወሰዷቸውን እርምጃዎች ያስታወሱት አብይ፣ ይሁን እንጂ ሚዲያው ነጻነት ሲያገኝ ስነ ምግባር የሚባል ነገር ያልተከተሉ ነጻነትን በቅጡ ማስተዳደር ያልቻሉ ሰዎች ነበሩ ሲሉ ተደምጠዋል። ከሳምንት በፊት በደቡብ አፍሪካ መጤጠሎች በስደተኞች ላይ የከፈቱት ጥቃት ጋብ ያለ ቢመስልም አሁንም አልፎ አልፎ መሰማቱ አልቀረም። ጥቃቱን ተከትሎ አንዳንድ አገሮች ዜጎቻቸውን እስከ ማስወጣት ደርሰዋል። የጋና ባለስልጣናት ከትናንት በስቲያ ለመመለስ ከተመዘገቡ 800 ዜጎቻቸው ውስጥ የመጀመሪያውን ዙር መልሰዋል። ኢትዮጵያውያንስ በምን ሁኔታ ላይ ይሆኑ? እዚያ ለሁለት አስርታት የኖረውን ሲሳይ ደጀኔን ጠይቀናል።
1: አንዳንድ የፓርቲ ሊደሮች ከኋላ አሉበት እና አንዳንዴ ስደተኛ አታክ እንዳይደረግ የፖሊስ ከለላ ምናምን ይሰጣል እና አንዳንድ የምታየው ነገር ምንም የሚያስደስት ነገር የለው። ታሊ የተፈቀደላቸው ነው የሚመስሉት እነዚህ ማች ቱ ማች። ጆበርግ አካባቢ ደግሞ ነዱዱላ አክሽን ኤሴ የሚባሉ ግሩፖች ናቸው። አሁን ወደ ሊምፖፖ ምናምን አካባቢ እነዚህ አክሽን ኤሴ የሚባሉ አሉ። እነ ፓትሪካን አላያንስ ምናምን የሚባል በፓርቲው ሰፖርት የሚደረጉ ናቸው። ወደ ጆበርግ አካባቢ ደግሞ ዱዱላ ይባላሉ። እነሱ ትንሽ ቆዩ መሰለኝ፣ አንድ 4-5 ዓመት ይሆናቸዋል። እና ደርባን አካባቢ ደግሞ ስሙ ማች ቱ ማች የሚባል ግሩፕ ነው የሚንቀሳቀሰው። እና አነሳሳቸው ኢንሌጋል ኢሚግራንትን አንፈልግም፣ ወንጀለኞች ናቸው፣ ስራ የላቸውም፣ ላይክ ወንጀል ነው ስራቸው፣ ድራግ ምናምን ነው የሚሉት። ስራችንን ወስደዋል። እነዚህ አይነት ነገሮች ነው ሀሳብ የሚሰጡት።
2: ግልጽ ለማድረግ ሲሳይ፣ እነዚህ ቡድኖች በፖለቲካ ፓርቲዎች ይደገፋሉ እንጂ ራሳቸው የፖለቲካ ድርጅት አይደሉም አይደለ? ዝም ብለው ኢመደበኛ ስብስቦች ናቸው።
1: ኢመደበኛ ወጣቶች ስብስብ ነው። ዝም ብለው በራሳቸው እጅ ህግን ለማስፈጸም የሚሄዱ ናቸው። እውቅና የላቸውም። ፖሊስ ነው የፖሊስ ስራ ነው ማፌር ወይ ደግሞ የመኖሪያ ፍቃድ መጠየቅ የሚችለው። አንዳንድ የንግድ ተቋሞችንም ደግሞ ቼክ የሚያደርግ ያው የዚህ ሀገር ሳርስ የሚባል ሬቨኒ ሰርቪስ ኢምፕሎዎች አሉ። ሰራተኛ ትክክለኛ ደሞዝ ይከፈለዋል አይከፈለውም ደግሞ የዚህ ሌበር ዲፓርትመንት አለ። እነሱ ናቸው የሚመለከታቸው። እነዚህ ግን ሰዎች ዝም ብለው ራንደም ይመጣሉ፣ በግሩፕ ይከብሁና ላይክ የታል ዶኩሜንት ይለዋል። ዶኩሜንት ስታሳያቸውም ቬሪፋይ ማድረግ አይችሉም፣ አያውቁም። ረብሻ ሆን ተብሎ ስደተኛውን አታክ ለማድረግ የሚንቀሳቀስ ግሩፕ ነው።
2: እሺ፣ እነዚህ የጠቀስካቸው ቡድኖች የታጠቁ ናቸው እንዴ? ምን ያህልስ አደገኛ ናቸው?
1: አዚያ አካባቢ አሁን ደርባን አካባቢ አንድ አራት ልጆች ተመተዋል። የነሱ ዱላ ምናምን አላቸው። ይሄ አንዳንዶቹ ጩቤ ሴንቲ ነገር ይዛሉ። ያው በዛ መምታት ነው። በቃ ሰውን ያገኙትን ሰው መምታት ነው። አንዱ ሲጀምር ደግሞ ምንድን ነው ጥያቄ የት ነው ምናምን የለም። በቃ ሁሉም ያሳርፍብሃል። እና ለዚህ ነገር አካውንተብል የሚሆኑት ማች ቱ ማች የሚባለው ቡድን በእርግጥ መግለጫ ያወጣል። መንግስት ኖ እንደዚህ ማድረግ አትችሉም ይላል። ወን ዩ ካም ቱ ግን አክሽን አያረጉ።
2: ፖለቲካቸውንም ስለሚጎዳው ሊሆን ይችላል። ምናልባት
1: የእነሱን ፖለቲካ ይጎዳል። እዚህ ሀገር አሁን በደንብ የሚያንቀሳቀሰው ኤምኬ ነው ደርባን አካባቢ እና እነሱ ሜሩ ምናምን ሳይቀር የፓርቲ ሊደሮች ማለት ነው የኤምኬ ሊደራቸው እሱ አሁን አብሯቸው ሁሉ ታይቷል። ማች ሲያረጉ ገብቷል። ፒስፉል ማች ነው ይላሉ። እኛ ፒስፉል ማች ነው የምናደርገው፣ እኛን መስለው ግን የሚመጡ ክሪሚናሎች ሊኖሩ ይችላሉ ነው የሚሉት። ግን ያው ሆን ተብሎ ህዝቡን ለማሰቃየት ሱቅ ያዘጋሉ። እየዞሩ መስራት አትችሉም፣ ለቃችሁ ውጡ። ኢሌጋል ፎሬነርም ፎሬነር የተባለ ማየት አንፈልግም፣ እስከ ጁን 30 አገሩን ለቃችሁ ውጡ ነው የሚሉት እነሱ።
2: ማንኛውንም የውጭ ዜጋ ከሆነ ለምሳሌ ነጮች እንደዚህ አይነት ነገር ያደረጉባቸው
1: አፍሮፎቢያ ነው? አይ አፍሮ ነው እንጂ አይደለም። ያው እነሱንማ ጭራሽ አነካችሁም እናንተ ዋን ኦፍ አስ ናችሁ ምናምን አንዳንድ ህንድ እነሱ አይነኩም።
2: እሺ ሲሳይ፣ በኢትዮጵያውያን በኩልስ ለምሳሌ ራስን ለመከላከል የሚደረገው ጥረት ምን ይመስላል? መቼስ ቆሞ ማየት አይኖርም አይደለ?
1: ለአንድ ለሳምንት ምናምን አካባቢ የሚሆን ሱቆች እንዲዘጉ በማስተባበር ኢትዮጵያውያኖች ሱቅ ዘግተው ነበረ እዚህ ደርባን አካባቢ እና ብዙ ኢንፍሉዌንስ መጥቷል አርገዋል። ላይክ ሰው ስራ ብዙ ቀጥረው የሚያሰሩ አሉ። አበሾች ዜጋውን ቀጥረው በትክክል ትክክለኛ ደሞዝ እየከፈሉ ትራንስፖርቱ የሚጠቀመው ባንኩ ምናምን ቢዚ ነው። ያው አባበሻው ትሬድ በሚያደርገው እንቅስቃሴ እሱ ሁሉ ነው ኳይት የሆነው። የታክሲ ሹፌሮች ሁሉ እንዴት እንደዚህ ይሆናል፣ እኛ ምን ሰርተን እንብላ እንጠጣ ምናምን ብለው ሁሉ ብላ እስከሚያቀርቡ ድረስ ነው ይሄ የሆነው። የስራ ማቆም
2: አድማው ደግሞ የአገሬውን ሰው ይጎዳል
1: ይጎዳል። በጣም ነው የሚጎዳው። በጣም ለምንድን ነው የሚዘጋው? ክፈቱ እንጂ ትሬድ የሚያደርጉትም እኮ ዜጋው ነው። አበሻው ገዝቶ ከቻይናውም ገዝቶ ትሬድ የሚያደርገው ዜጋው ነው። ኢንዳይሬክት ተጠቃሚውም ዜጋው ነው። ሚችዋል ነው። ቅድም መጠየቀኝ ላይ አበሻው ምን እያደረገ ነው? ከዚህ ውጭ ኢንፎርሜሽን የለም። ግን አንዳንድ ሊደሮችን ለማናገር ሞክረው ነበረ። ሱቁ በተዘጋ ጊዜ ለምን አትከፍቱም ሲባል ብንከፍት ደህንነታችን ስጋት ላይ ነው በሚል ነገር ላይ መካክረው ከዚህ በኋላ መክፈት ትችላላችሁ፣ አንዳንድ ኢንፎርማል ቢዝነሶችን ወረቀት ምናምን የሌላቸውን ወረቀት እንድታዘጋጁ አድርጉና ትሬድ ማድረግ ትችላላችሁ የሚል ነገር መጥቶ ነበረ። ግን ስቲል ፊር አለ። እነዛ ሰዎች ሲመጡ፣ እነዚህ ማች ቱ ማች የሚባሉት ሲመጡ በቃ መዝጋት ነው ሱቅ፣ አለበለዚያ ሉት ትደረጋለ። ዘረፋ፣ በግሩፕ ዘረፋ፣ ባዶ አድርገው ነው የሚወጡት በቃ።
2: እሺ፣ የመጨረሻ ጥያቄ ምናልባት ጋና ዜጎቿን እያስወጣች ነው ሰሞኑን። የኢትዮጵያ መንግስት ተመሳሳይ ነገር ቢያመቻች እዛ ያላችሁ ስደተኞች ለመውጣት ምን ያህል ፈቃደኛ ትሆናላችሁ? ፍላጎት ያለስ ይመስልሃል ወይ?
1: ሁሉም ባይሆንም ይኖራል። አሁን በጣም ብዙ ሰዎች አሉ ሱቃቸው እየተዘጋባቸው የወጡ ስንት አሉ መሰለ በየቦታው ነው። እነዚህ ሰዎች አሁን ዴይ ታየርድ በቃ አሁን እዚህ መኖር የማይፈልጉ በጣም ብዙ አሉ። መሄድ የሚፈልጉ በቃ መንግስት እንደዚህ አይነት ነገር ቢያመቻች ተነስተው የሚሄዱ ሰዎች አሉ። በጣም ብዙም ስደተኛ ደግሞ እኛ ደህንነት እንፈልጋለን ሴፍቲ አይሰማንም ብለው ወደ ፖሊስ ጣቢያ ኡማፌር አካባቢ የሚያድሩ አሉ፣ አበሻውም ጭምር።
2: ደጅ ማለት
1: እና ቢመቻች
2: በረንዳ ማለት ነው።
1: ደጅ ውጭ ላይ በቃ ውጭ ላይ እና ቢመቻችና ወደ ኢትዮጵያ መግባት የሚፈልጉትን ቢገቡ እሱ በጣም የተቀደሰ ሀሳብ ነው።
2: ሲሳይ፣ አሁን እንደምንሰማው እነዚህ ስደተኛ ጠል ቡድኖች ቀነ ገደብ አስቀምጠዋል፣ ስደተኞች ተጠራርገው ይውጡልን የሚል እና የኢትዮጵያ መንግስት ሁኔታዎችን ከማመቻቸት ውጪ ምን ማድረግ ይችላል ትላለህ?
1: ምንም እንደው ሀገሩን ጠልቶ የሚመጣ ሰው የለም። ያው እንደ ዜጋም መንግስት ሊያደርግ የሚችለው ነገር ካለ ሌሎቹ መንግስታት በጣም እየተናገሩ ነው። ቦትስዋናን ብናይ ሞዛምቢክን ብናይ በጣም እየተናገሩ ነው ስለ ዜጎቻቸው። የተደረገላችሁን ውለታ አትርሱ፣ እናንተም ስደተኛ ሆናችሁ ሌላ ሀገር ላይ ፓስፖርት አግኝታችሁ ፋየር አርም እንኳን ይዛችሁ ስዋገር ላይ እንድትንቀሳቀሱ መብት የሰጣችሁ ለነጻነታችሁ ዋጋ የከፈልንን አብረን ያማጠነን እያሉ እየተናገሩ ነው። ብዙ ነገር አልተደረገም ለኔልሰን ማንዴላ ኢትዮጵያ ውስጥ ከስልጣና ጀምሮ ፓስፖርት ከመስጠት ጀምሮ መሳሪያ ፋየር አርም ከማስታጠቅ ጀምሮ እነዚህ ነገሮች ለምን ባላቸው ዲፕሎማሲ ተሰሚነት ባላቸው ሰዎች አድሬስ ለምን አያደርጉም? ለምን አይቃወሙም?
0: ጉዳዩን በተመለከተ በዚያ የሚገኘው የኢትዮጵያ ኤምባሲን አስተያየት ለማካተት ሞክረናል ተሳካልንም። ሆኖም ባለፉት ቀናት በፊት አምባሳደር ብርሃኑ ጸጋዬ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃትና ችግር አስመልክቶ ተቀማጭነታቸው በኢትዮጵያ የሆኑትን የደቡብ አፍሪካን አምባሳደር በጽህፈት ቤታቸው ማነጋገራቸው አይዘነጋም። በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያውያን ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የደህንነት ጥበቃ ማድረግና ማረጋጋት አስፈላጊ መሆኑን መነጋገራቸውን ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በቅርቡ በሰጡት መግለጫ በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያውያን ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የደህንነት ጥበቃ ማድረግና ማረጋጋት አስፈላጊ መሆኑን መነጋገራቸውን ገልጸዋል። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። 16 ተማሪዎች በሞቱበት በኬንያው የትምህርት ቤት የእሳት አደጋ 8 ተማሪዎች ተጠርጥረው ተያዙ። መርማሪዎች እንዳሉት 8ቱ ተማሪዎች የተያዙት የአደጋውን ምክንያት ለማወቅ በተደረገው ምርመራ የመጀመሪያ ደረጃ ውጤት እሳቱ ሆን ተብሎ መከሰቱን የሚያመለክቱ ጥርጣሬዎች በመገኘታቸው ነው። አሜሪካ ከሮማኒያ ጎን እንደምትቆምና የኔቶ አባላትን እንደምትከላከል ገለጸች። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የአሜሪካ አምባሳደር ማት ዊታከር በሮማኒያ ግዛት የተፈጸመውንና ግዴለሽ ያሉትን የሩሲያ ጥቃት አውግዘው ዋሽንግተን የኔቶ አጋር ከሆነችው ሮማኒያ ጎን እንደምትቆም ገልጸዋል። እስራኤል ጋዛ ውስጥ የሐማስ ወታደራዊ አዛዥን መግደሏን አስታወቀች። የእስራኤል ጦር ሰራዊት ሰሜናዊ ጋዛ ሰርጥ ውስጥ በፈጸመው ጥቃት ኢማድ ሐሳን ሁሴን አስሊም የተባለውን የሐማስ ተዋጊዎች አዛዥ መግደሉን አስታውቋል። ከሐማስ በኩል እስካሁን የተሰጠ ማረጋገጫም ሆነ ማስተባበያ የለም። ኢራን

0: ሆነው ቢሉም የዘረዘሯቸው ነገሮች ግን ውሳኔዎቻቸው ምን እንደሚመስሉ የሚያሳዩ ናቸው። ምን እንደሚመስሉ የሚያሳዩ ብቻ ሳይሆን ምናልባትም የመጨረሻ ውሳኔዎቻቸው ይመስላሉ። ይህ የምሽቱ ትልቅ የዓለም ዜና ሆኖም እየተስተጋባ ነው። ትራምፕ በትሩስ ሶሻል ባጋሩት መረጃ መሰረት ከኢራን ጋር ላለፉት 90 ቀናት የነበረው ትንቅንቅ ዛሬ ምናልባት መቋጫ እንደሚያገኝ ያበስራል። ኢራን ከተራራዎች ስር የቀበረችው የተብላላ ኒኩሌር ከሀገሪቱ እንዲሁም ከዓለም አቀፉ አቶሚክ ኤነርጂ ጋር በመተባበር ይወድማል ብለዋል። ይሁንና ኢራን በዚህ ጉዳይ ላይ ትስማማለች ወይ የሚለው ያልተመለሰ ጥያቄ ነው። ትራምፕ በኢራን ላይ የተጣሉ ማዕቀቦች ቀስ በቀስ ይነሳሉ፣ በወደቧና መርከቦቿ እንቅስቃሴ ላይ የደቀንኩትም እቀባ ይነሳል ብለዋል። በእኛ እቀባ የቆማችሁ መርከቦች አሁኑኑ መንቀሳቀስ ትችላላችሁ የሚል የደስታ መልእክትን ያዘለ ነው የትራምፕ መረጃ። ኢራን በሆርሙዝ የቀበረቻቸውን ፈንጂዎችን በአስቸኳይ እንድታጸዳ አሳስበዋል። አሜሪካ ብዙን አጽድታለች፣ የሚቀራለ ኢራን ታጽዳው ብለዋል። በኢራን ላይ ማዕቀብ የሚላለው ግን ኢራን ሁለተኛ ኒኩሌር ቦምብ የሚባል ነገር ለመስራት እንደማታስብ ከተስማማች እንደሆነ አመላክተዋል። ስቱዲዮ እስከ ገባንበት ሰዓት ድረስ ትራምፕ ያጋሩት ምኞታቸውን ይሁን የስምምነቱ ነጥቦች ማንም የሚያውቅ የለም። ሆኖም ዶናልድ ትራምፕ ኢራን በእነዚህ ሁሉ ስምምነቶች ላይ ስምም ብትሆን ራሱ የተያዘባት ገንዘብ እንዲሁ በዋዛ እንደማይለቀቅላት ጠቁመዋል። ሱን ጉዳይ ወደፊት የምናየው ይሆናል ብለዋል። አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደዚህ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎት የተቀባይነት ያገኘው በዲፕሎማሲ ሳይሆን በሚሳይሎቼ ነው ብላለች። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ብለዋል። ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድር ሶስት ነጥቦችን አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳይሎቻችን ብርታት ነው የሚል ነው። በድርድሮቹ ላይ ያደረግነው ይህንን ማስረዳት ነው ብለዋል። ሁለተኛው ነጥባቸው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ቸኛው መመዘኛ ተግባር ነው፣ ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉ ተናግረዋል። ኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ሐሳብ የየትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጸዋል። በየካቲት ወር መጨረሻ ላይ ተጀምሮ 3 ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳትን ቢያደርሱም ኢራን ሸብረክ አላለችም። ከዚያም ባለፈ በጎረቤቶቿ የባህረ ሰላጤው ሀገራት ላይ ቀላል የማይባል ጉዳትንም አድርሳለች። በተጨማሪም ለዓለም የነዳጅና የጋዝ ምርት ወሳኝ መስመር የሆነውን የሆርሙዝ ወሽመጥን በመዝጋት በመላው ዓለም ላይ ከፍተኛ ተጽዕኖ ማሳደር ችላለች።
1: የእንግሊዝና የፈረንሳይ ምርጥ ቡድኖች በቅዳሜው የሻምፒየንስ ሊግ ፍጻሜ ሲገናኙ ሁለቱም ክለቦች አድካሚ የነበረውን የውድድር ዘመን በደስታ ለማጠናቀቅ ይፋለማሉ። በቡዳፔስት ፑስካስ አሬና የሚደረገው ይህ ታላቅ ጨዋታ እስከ ሚያዝያ መጀመሪያ ድረስ 4 ዋንጫዎችን ሲያሳድድ ለነበረው አርሰናል የውድድር ዘመኑ 63ኛ ጨዋታ ይሆናል። ለፓሪስ ሴን ዠርሜን ደግሞ ባለፈው ክረምት ካደረጋቸው 7 የዓለም ክለቦች ዋንጫ ጨዋታዎች ውጪ 56ኛ ጨዋታው ነው። የዓለም ዋንጫ በተቃረበበት በዚህ ወቅት በሁለቱም ወገን የሚገኙ ምርጥ ተጫዋቾች በቂ ረፍት ሳያጣጥሙ ነው የነገውን ጨዋታ የሚያደርጉት። ነገር ግን በአንድ መለኪያ ሲታይ የፈረንሳዩ ክለብ ኮከቦች ወደዚህ ውድድር የሚገቡት በአንጻራዊነት የተሻለ የረፍት ስሜት ላይ ሆነው ነው ይላል የቢቢሲው የስፖርት ጋዜጠኛ ክሪስ አዳምስ። ፒኤስጂ ከአርሰናል አንጻር ሊኖረው የሚችለውን የተሻለ እድል ሲተነትን፣ አሰልጣኝ ሉዊስ ኤንሪኬ በዚህ የውድድር ዘመን በሊግ አንድ ጨዋታዎች ላይ ለብዙዎቹ ቁልፍ ተጫዋቾች ረፍት ሰጥቷል። ይህንን ቅንጦት ሊያገኝ የቻለው ደግሞ ደካማ በሆኑ የአገር ውስጥ ተቀናቃኞቹና በክለቡ ኳታራውያን ባለቤቶች ግዙፍ የፋይናንስ ድጋፍ በተገነባው አስደናቂ የተጫዋቾች ስብስብ ምክንያት ነው። የአርሰናሉ ሚካኤል አርቴታ በቋሚነት ያሰለፋቸው 11 ተጫዋቾች ከተፋላሚያቸው ምርጦች ጋር ሲነጻጸር በዚህ የውድድር ዘመን በሊግ ጨዋታዎች ላይ ወደ 7000 የሚጠጉ ተጨማሪ ደቂቃዎችን አሳልፈዋል። የአንዳንድ ተጫዋቾች አሃዝ ደግሞ በተለይ ትኩረትን የሚስብ ነው። ያም ሆኖ ግን የአርሰናል ቁልፍ ተጫዋቾች ያለ ጥርጥር ከባድ ስራ ሲሰሩ ቆይተዋል የሚለው ክሪስ ግብ ጠባቂው ዴቪድ ራያ በመጨረሻው የሊግ ጨዋታ ላይ ከማረፉ ውጭ

0: የውድድር ዘመኑን እያንዳንዱን ደቂቃ መጫወቱን ይጠቅሳል። እነዚህንና ሌሎች ማወዳደሪያዎችን ያስቀመጠው ክሪስ አዳምስ የአምናው የሻምፒየንስ ሊግ አሸናፊ ፒኤስጂ በተጫዋቾች ረፍት የተሻለ ድል ቢኖረውም ቅዳሜ ዕለት ይህ ሁሉ ሊለወጥ ይችላል ሲል ማጠቃለያውን አድርጓል።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነው። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። የዛሬውን በዚህ አበቃን።